የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 19 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የአርብ የሰኔ 19 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ ዩኒቨርሲቲዎች አንድነትንና የጋራ ጥቅምን ለማሳደግ ዋና መንገዶች ናቸው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ ስፖርት ለአካልና ለመንፈስ መድኃኒት ነው ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስደመጥናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን እና ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን ቆዩን።

0: ርዕሰ ሊቃነ ጳጳሳት ሊዮ ዩኒቨርሲቲዎች አንድነትንና የጋራ ጥቅምን ለማሳደግ ዋና መንገዶች ናቸው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰሜን አሜሪካ ከሚገኙ የኢየሱሳውያን ማህበር ኮሌጆችና ዩኒቨርሲቲዎች ፕሬዝደንቶች ጋር ባደረጉት ስብሰባ ኮሌጆችና ዩኒቨርሲቲዎች የተገለሉ ሰዎችን ፍላጎት ለመፍታትና የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ተጽዕኖን ለማሰላሰል ማህበረሰቡ የሚያጋጥሙትን ችግሮች ለመጋፈጥ ተስማሚ ቦታዎች ሊሆኑ እንደሚችሉ ተናግረዋል። የእውነትን ፍለጋ ሂደት በማበረታታት ከተገለሉና ከወጣቶች ጋር ቅርብ በመሆንና አከባቢን ለመጠበቅ በመስራት ኮሌጆችና ዩኒቨርሲቲዎች ዛሬ የሰው ልጅ የሚያጋጥሙትን ተግዳሮቶች ለመጋፈጥ አስፈላጊ ቦታዎች ይሆናሉ ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ሰኔ 18 2018 ዓ.ም ተመረተ ተናግረዋል። ተቋማቸው የሚፈልጉት በማህበረሰቡ ዳርዳር ያሉ ወይም የተገለሉ ሰዎች ስለሚያጋጥሟቸው ኢፍታዊ ድርጊቶች ተማሪዎቻችን ለማስተማር ብቻ ሳይሆን በአንድነትና በጋራ ጥቅም ላይ የተመሰረቱ አዳዲስ ሞዴሎችን በማቅረብ የሥርዓት ለውጥን ለማስተዋወቅ ዋና መንገዶች እንዲሆኑ ነው ሲሉ ርዕሰ ሊቃነ ጳጳሳቱ በሰሜን አሜሪካ ከሚገኙ የኢየሱሳውያን ማህበር ኮሌጆችና ዩኒቨርሲቲዎች ፕሬዝደንቶችና ተወካዮች ጋር በቫቲካን ባደረጉ ስብሰባ ላይ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ እነዚህ ተቋማት አባሎቻቸው የማህበረሰቡን በጣም አንገብጋቢ ጉዳዮች እንዴት እንዲጋፈጡ እንደሚረዱ የሚያሳይ ፍኖተ ካርታ አቅርበዋል። ርዕሰ ሊቃነ ጳጳሳቱ ከኢየሱሳውያን ማህበር አራት ሁለንተናዊ ሐዋርያዊ ምርጫዎች መነሻ አግኝተዋል። እነዚህም እንደ አውሮፓውያኑ የቀን አቆጣጠር በ2019 ዓ.ም የተቋቋሙና ለሚቀጥሉት 10 ዓመታት የኢየሱሳውያንን ማህበር ሥራ ለመምራት የታለሙ ናቸው። ምርጫዎቹ የሚከተሉት ናቸው። ወደ እግዚአብሔር የሚወስደውን መንገድ ማሳየት፣ ከተገለሉ ጋር መራመድ፣ ከወጣቶች ጋር መጓዝና የጋራ ቤታችንን መንከባከብ የተሰኙት መሆናቸውን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ንግግራቸውን የጀመሩት ዛሬ የሰው ልጅ የሚያጋጥሙትን በርካታ ተግዳሮቶች በማጉላት የዘመናት ለውጥ ምዕራፍ ተብሎ በሚጠራው ወቅት በማጉላት ነው። ማህበረሰቦች የበለጠ ዓለማዊ እየሆኑ መምጣታቸውን አጉልተው ገልጸዋል። ብዙዎች ስለ እግዚአብሔር መናገር ከህዝብ ማቀፍና ከህዝብ ባህል ባሻገር ለማስወጣት ይፈልጋሉ ወይም የፖለቲካ ስርዓቶች የድሆችን የስደተኞችንና ዓለም የተገለሉ ሰዎችን አያስተናግዱም ሲሉ በቁጭት ተናግረዋል። ርዕሰ ሊቃነ ጳጳሳቱ ወጣቶች ብዙውን ጊዜ የተሻለ የወደፊት ተስፋ እንደሌላቸውና የፕላኔቷ ሀብቶች ለግል ጥቅም ላይ እንደሚውሉ አጽንኦት ሰጥተው ተናግረዋል። እንዲሁም አርቲፊሻል ኢንተለጀንስ በአማርኛው ሰው ሰራሽ አስተውሎት በሰው ልጅ ላይ የሚያሳድረው እየጨመረ የመጣ ተጽዕኖም አውስተዋል። በዚህ ረገድ የኢየሱሳውያን ማህበር አራት ሁለንተናዊ ሐዋርያዊ ምርጫዎች እነዚህን ጉዳዮች ለመፍታት እንደሚረዱ ጠቅሰዋል። ከድሆች ጋር በሚደረገው ጉዞ ጭብጥ ረገድ ርዕሰ ሊቃነ ጳጳሳቱ በተለይ በድህነት ውስጥ ከፍተኛ ቁጥር ያላቸው ወንድሞቻችንና እህቶቻችን በድህነት በሚኖሩበት በዚህ ወቅት ምን ያህል አስፈላጊ እንደሆነ አጽንኦት ሰጥተው ተናግረዋል። ብዙ ሰዎች በጦርነት፣ በሃይማኖታዊ ወይም በፖለቲካዊ ስደት፣ በረሃብ ወይም በአየር ንብረት ለውጥ ምክንያት ቤታቸውን ለቀው ለመውጣት እንደሚገደዱ ተናግረዋል። ርዕሰ ሊቃነ ጳጳሳቱ የኢየሱሳውያን ማህበር ከፍተኛ ትምህርት ተቋማት የጋራ ጥቅምንና አንድነትን ለማስተዋወቅ ብቻ ሳይሆን ለስደተኞች፣ ለጥገኝነት ጠያቂዎችና ዝቅተኛ ማህበራዊ ኢኮኖሚያዊ ደረጃ ላላቸው ሰዎች የላቀ ትምህርት ተጠቃሚ እንዲሆኑ እድሎችን ለማቅረብ እንዲረዱ አጥብቀው ተናግረዋል። በዚህ ረገድ በሚኖሩባቸው ማህበረሰቦች ውስጥ የበለጠ ሙሉ በሙሉ በመዋሃድ እንዲሁም ሰፊውን የተማሪ አካል በተለያዩ ልምዶቻቸውና አመለካከታቸው ማበልጸግ ይችላሉ ሲሉ አክለው ተናግረዋል። ምንም እንኳን በኢየሱሳውያን ማህበር ምርጫዎች ውስጥ የተለየ ጭብጥ ባይሆንም ርዕሰ ሊቃነ ጳጳሳቱ ስለ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ተጽዕኖም ተናግረዋል። ኮሌጆችና ዩኒቨርሲቲዎች የዚህ የቴክኖሎጂ እድገት አሉታዊ እና አዎንታዊ ውጤቶችን በመፍታት ረገድ ልዩ ሚና ሊጫወቱ እንደሚችሉ ጠቁመዋል። እነዚህ ተቋማት በተለይ ለቤተ ክርስቲያኒቱ የማህበራዊ አስተምሮ መርሆች አዲስ ማበረታቻ መስጠት ይችላሉ ሲሉ አብራርተዋል። ከወጣቶች ጋር አብሮ የመሄድን ጭብጥ በተመለከተ ርዕሰ ሊቃነ ጳጳሳቱ ኮሌጆችና ዩኒቨርሲቲዎች የተሻለ የወደፊት ተስፋን ለማመንጨት ተፈጥሯዊ ቦታዎች መሆናቸውን አጥብቀው ተናግረዋል። ተማሪዎች ብዙውን ጊዜ በሐሳባዊነትና በጉልበት የተሞሉ የትምህርት ሥራቸውን ይጀምራሉ። እናም በትምህርታቸውና በግንኙነታቸው ዓለምን ወደ ተሻለ ሁኔታ በመቀየር አዲስ የተስፋ ስሜት ያገኛሉ ብለዋል። ማህበረሰቦቻችን ውስጥ ባሉ ሰዎች መካከል ያንን የተስፋ ስሜት በውይይት በአገልግሎትና በጸሎት ድሎች አማካኝነት ማሳደግ እንድትቀጥሉ እጋብዛችኋለሁ። የክርስቶስ ትንሣኤ የመጨረሻው የተስፋ ምንጭ መሆኑንና ከእርሱ ጋር ሁሉም ነገር የሚቻል መሆኑን ሁል ጊዜ አስታውሱ ብለዋል ርዕሰ ሊቃነ ጳጳሳቱ። ወደ ፍጥረት እንክብካቤ ጭብጥ በመመለስ ርዕሰ ሊቃነ ጳጳሳት ሊዮ የኢየሱሳውያን ማኅበር የሚተዳደሩ ተቋማት በምሳሌነት ብቻ ሳይሆን በንድፈ ሐሳብ ጭምር እንዲያስተምሩ አበረታተዋል። በተለይም የአየር ንብረት ለውጥ ተጽዕኖዎችንና ጥቂቶች የጋራ ጥቅምን ችላ በማለት የተፈጥሮ ሀብቶችን መበዝበዝ እንዲያቆሙ እንዲሰሩ ጋብዘዋል። በካምፓሶቻችን ውስጥ ያሉትን ሰዎች ስለዚህ ወቅታዊ አደጋዎች ለማስተማር በመታደርጉት ጥረት እንድትጸኑ እንዲሁም ማህበረሰቦቻችሁ ለስነም እዳር ዘላቂነት እንክብካቤ ማድረግና ለእግዚአብሔር ስጦታዎች አመስጋኝ ምሳሌዎች እንዲሆኑ እንድታበረታቱ እመክራችኋለሁ ብለዋል። ወደ እግዚአብሔር የሚወስደውን መንገድ የሚያሳየውን ጭብጥ በተመለከተ ርዕሰ ሊቃነ ጳጳሳቱ ምርምር የሚያደርጉ ጥናት የሚከታተሉና እውነትን የሚፈልጉ ሰዎች በመጨረሻ እግዚአብሔርን ይፈልጋሉ ቢያውቁትም ባይገነዘቡትም ብለዋል። አባላት እውነት የሆነውን ማወቅ የሚችሉበትና በወጣቶች መካከል እየጨመረ ላለው የእግዚአብሔር ረሃብ ምላሽ የሚሰጡበት የትምህርት ተቋማት ማህበረሰቦችን መፍጠር አስፈላጊ መሆኑን አጥብቀው ተናግረዋል። በዚህ ረገድ ርዕሰ ሊቃነ ጳጳሳቱ የኢየሱሳውያን ማህበር በመንፈሳዊ ልምዶቻቸው ላይ ሰፊ ተሳትፎ እንዲያደርጉ አሳስበዋል። ምክንያቱም አስፈላጊ ውሳኔዎችን በተመለከተ ግንዛቤ ለመስጠት ይረዳሉ ብለዋል። ርዕሰ ሊቃነ ጳጳሳቱ ንግግራቸውን የጨረሱት የኢየሱሳውያን ማህበር በመስራቹ ቅዱስ ኢግናሺየስ ዘሎዮላ የኢየሱሳውያን ማህበር ባህል እንዲቀጥሉ በመጋበዝ ንግግራቸውን አጠናቀዋል። ከቅዱስ አባታችን ጋር አብረን እንጓዝ። ርዕሰ ሊቃነ ጳጳሳት ለሰላም፣ ለተስፋና ለበጎ አድራጎት በሚያደርጉት ተልእኮ እንርዳቸው። ቅዱስ አባታችንን እንደግፋቸው። የጴጥሮስን መንበር በገንዘብ እንደግፍ። www.obolodisanpietro.va የተሰኘውን ድረገጻችንን ይጎብኙ። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 19/2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ ስፖርት ለአካልና ለመንፈስ መድኃኒት ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከጣሊያን የዋና ፌዴሬሽን ጋር በተገናኙበት ወቅት ስፖርት የአካልና የመንፈስ እድገትን በማሳደግ ረገድ ያለውን ጠቀሜታ አወድሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ዕለት ሰኔ 18/2018 ዓ.ም ከጣሊያን የዋና ፌዴሬሽን አባላትና የዓለም አቀፍ የዋና ሻምፒዮን ተሳታፊዎች ጋር ተገናኝተዋል። 62ኛው የሴቴ ኮሊ ዋንጫ ከሰኔ 19 እስከ ሰኔ 21 2018 ዓ.ም በሮም በሚገኘው ታሪካዊ የፎሮ ኢታሊኮ የመዋኛ ስታዲየም ይካሄዳል። እናም ከሚመጣው የአውሮፓ ሻምፒዮንና የሜዲትራኒያን ጨዋታዎች በፊት የመጨረሻ የማጣሪያ ዝግጅት ሆኖ ያገለግላል። ርዕሰ ሊቃነ ጳጳሳቱ በንግግራቸው ስፖርት በትክክል ከቀረበ ለሰውነትና ለመንፈስ መድኃኒት ሆኖ ሊያገለግል እንደሚችል ተናግረዋል። የሰውን የተለያዩ ገጽታዎች ያዋህዳል፣ እንዲሁም እንደ ቁርጠኝነት፣ አንድነትና ታማኝነት ላሉ በጣም አስፈላጊ እሴቶች ይመራቸዋል ብለዋል። የሰውን የተለያዩ ገጽታዎች ያዋህዳል፣ እንዲሁም እንደ ቁርጠኝነት፣ አንድነትና ታማኝነት ላሉ በጣም አስፈላጊ እሴቶች ይመራቸዋል ብለዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 19/2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም ከወዲሁ እንጋብዛለን።
1: የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም
2: በዛሬው ዓለም ወንጌልን ስለማስበክ የከተማ ባህል ተግዳሮት አዲስቱ ኢየሩሳሌም ቅድስቱ ከተማ በራይ መጽሐፍ ምዕራፍ 21 ከቁጥር 2 እስከ 4 የሰው ልጅ በሙሉ መዳረሻ ግብናት የሰው ልጅና የታሪክ ሙላት ይሁን የሚሆነው በአንድ ከተማ እንደሚሆን የእግዚአብሔር ራይ ለኛ መናገሩ አስገራሚ ነገር ነው። ስለሆነም ከተሞቻችንን በማስተዋል መመልከት ያስፈልጋናል። የእግዚአብሔር መኖር መገኘት ግለሰቦችና ቡድኖች በህይወታቸው ውስጥ ብርታትንና ትርጉም ለማግኘት ከሚያደርጓቸው ዑነተኛ ጥረቶች ጋር ይያያዛል። እርሱ በመካከላቸው ይኖራል። አንድነትን፣ ወንድማማችነትንና ደግነትን፣ ዑነተንና ፍትህን ያበረታታል። ይህ መኖር ሊገለጥ እንጂ ሊወጠን ሊታቀድ አይገባም። ለጊዜው በተደበሰበሰና ባልታሰበ አኳኋን ቢሆንም እርሱን በእውነተኛ ልብ ለምሹት እግዚአብሔር ራሱን አይደብቅም። ከገጠር በተለየ መልኩ በከተሞች ያለው የህይወት መንፈሳዊ ገጽታ የሚገለጸው በልዩ ልዩ የአኗኗር ስልቶች፣ ከቦታዎችና ከህዝብ ጋር በተያያዙ ዕለታዊ እንቅስቃሴዎች ነው። ሰዎች በዕለታዊ ኑሯቸው ውስጥ ብዙውን ጊዜ በህይወት ለመኖር ይፍጨረጨራሉ። ይህ የኑሮ ትግል በውስጡ ብዙውን ጊዜ ጥልቅ መንፈሳዊ ስሜትን ያካተተ ጥልቅ የህይወት ግንዛቤ ያለበት ነው። ጥማቷን ለማርካት በፈለገችና በውሃ ጉድጓድ አጠገብ በተገኘች ሳምራዊት ሴትና በጌታችን መካከል የተደረገውን አይነት ውይይት ለማካሄድ በዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እስከ 15 ይህንን ሁኔታ በቅርበት መመርመር ይኖርብናል። ክርስቲያኖች መደበኛ ትርጓሚዎች ወይም የትርጉሙ ጠንሳሾች መሆናቸው በቀረባቸው አዳዲስ መስኮች አዳዲስ ባህሎች ያለማቋረጥ እየፈለቁ ናቸው። በመሆኑም እነሱ ራሳቸው ከነዚህ ባህሎች ውስጥ አዳዲስ ቋንቋዎችን፣ ምልክቶችን፣ መልእክቶችንና ብዙውን ጊዜ ለኢየሱስ ወንጌል ተቃራኒ የሆኑ አዳዲስ የህይወት አመለካከቶችን የሚያስከትሉ ስር ነቀል ለውጦችን ይወስዳሉ። በከተሞች ውስጥ ፍጹም አዲስ ባህል ተፈጥሮ ያለማቋረጥ እያደገ ነው። ሲኖዶሱ እንዳመለከተው ዛሬ በእነዚህ መስኮች እየተካሄዱ የሚገኙ ለውጦችና የሚፈጠሯቸው ባህሎች ለአዲስ ስብከተ ወንጌል ምቹ ስፍራዎች ናቸው። ይህም ለከተማ ነዋሪዎች ይበልጥ ሳቢና ትርጉም የሚሰጡ ለጸሎትና ለሱታፌ የሚሆኑ አዲስ ቦታዎችንና እድሎችን እንድናሰላስል ያስገድደናል። እነዚህ ተመሳሳይ ባህላዊ ለውጦች የገጠር አካባቢዎችን በመገናኛ ብዙሃን ተጽዕኖ አማካይነት የአኗኗር ዘይቤያቸውን በእጅጉ እንዲለወጡ እያደረጓቸውም ነው። ለዚህም የሚያስፈልገው ለነዚህ ከእግዚአብሔር ከሌሎች ሰዎችና በዙሪያችን ከሚገኙት ጋር ለምኖሩን የሚገቡ አዳዲስ የግንኙነት ዘዴዎችን የሚያሳየንና መሰረታዊ እሴቶችን የሚያበረታታ ስብከተ ወንጌልን ማካሄድ ነው። ስብከተ ወንጌል አዳዲስ ታሪኮችንና ስር ነቀል ለውጦችን ወደሚካሄዱባቸው ስፍራዎች ማስፋፋትና የኢየሱስን ቃል ለከተሞቻችን ማዳረስ ይኖርበታል። ከተሞች ባለ ብዙ ባህል ናቸው። በተላልቅ ከተሞች የተወሰኑ ቡድኖች ስለ ጋራ ህይወት ያላቸውን ሐሳብና ህልም እንዲሁም ስለምነሱ አዳዲስ ሰባዊ ግንኙነቶች፣ አዳዲስ ባህሎችና ስለማይታዩ ከተሞች የምንነጋገሩባቸው የግንኙነት መረቦች አሉ። ከዚህ በተጨማሪ ጎን ለጎን የሚኖሩ ብዙውን ጊዜ ገለልተኝነትንና ሁከትን የሚያስከትሉ የተለያዩ ዝቅተኛ ባህሎችም አሉ። ስለዚህ ቤተ ክርስቲያን ጠንካራ ውይይት እንዲደረግ ማገዝ አለባት። በአንድ በኩል የራሳቸውና የቤተሰቦቻቸውን ህይወት ለማዳበር የሚያስችል ዘዴ ያላቸው ሰዎች አሉ። በአንጻሩ ዜጎች ያልሆኑ ግማሽ ዜጎች እና የከተማ ቅሬቶች አሉ። ከተሞች ለነዋሪዎቻቸው አያሌ እድሎችን ቢፈጥሩም ለብዙ ሰዎች ደግሞ ህይወታቸውን በሙላት እንዲያሳድጉ በርካታ መሰናክሎችን ስለሚደቅኑባቸው ዘላቂ የማመንታት ሁኔታዎችን ይፈጥራሉ። ይህ ንጽጽር ከፍተኛ ስቃይን ያስከትላል። በብዙ የዓለም ክፍሎች ውስጥ ከተሞች በሺ የሚቆጠሩ ሰዎች ስለ ነጻነት፣ ስለ ህዝባዊ ድምጽ፣ ስለ ፍትህና ስለ ሌሎች ጥያቄዎች የተቃውሞ ሰልፍ የሚያ ያደርጉባቸው መድረኮች ናቸው። እነዚህም ጥያቄዎች በአግባቡ ካልተረዷቸው በኃይል ዝም ማሰኘት አይቻልም። በከተሞች ውስጥ ሰዎችን ያለ አግባብ ከቦታ ቦታ ማዛወር፣ የአደንዛዥ እጽ ንግድ፣ ሕፃናትን መበደልና ጉልበታቸውን መበዝበዝ፣ አረጋውያንና ደካሞችን ያለ ረዳት መቶ እና የተለያዩ የሙስናና የወንጀል ተግባራት መኖራቸውን መካድ አንችልም። ከዚሁ ጋር ከተሞች ደንበኛ የመገናኛና የአንድነት ስፍራዎች መሆን ሲችሉ ብዙውን ጊዜ የብቸኝነትና የአለመተማመን ቦታዎች ይሆናሉ። መኖሪያ ቤቶችና አካባቢዎች ብዙውን ጊዜ የሚገነቡት ለመገናኘትና ለመዋሃድ ሳይሆን ከሌሎች ለመለየትና ለመደበቅ ነው። በእነዚህ ሁኔታዎች ውስጥ ወንጌልን መስበክ የሰብአዊ ሕይወትን ክብር እንደገና ለመመለስ መሠረት ይሆናል። ምክንያቱም ኢየሱስ ለከተሞቻችን የተትረፈረፈ ሕይወት ሊሰጣቸው ይፈልጋልና በዮሐንስ ወንጌል ምዕራፍ 10 ከቁጥር 10 ልማዳዊ ለውጥ የሌለው የስብከተ ወንጌል ፕሮግራም ለዚህ ውስብስብ ሁኔታ ተስማሚ እንደሚሆን መገንዘብ ቢኖርብንም ወንጌል ስለ አንድና ሙሉ ሰብአዊ ሕይወት የሚቀርበው ሐሳብ ለከተሞቻችን በሽታዎች ፍቱን መድኃኒት ነው። ሆኖም ሰብአዊ ሕይወታችንን በተሟላ ሁኔታ መኖርና በማንኛውም ባህልና በማናቸውም ከተማ የወንጌል ምስክርነት እርሾ የመሆን ተግዳሮትን መቋቋም የተሻለን ክርስቲያኖች እንድንሆንና በከተሞቻችን ውስጥ ፍሬ እንድናፈራ ያደርገናል። ሐዋርያዊ ሠራተኞችን የሚገጥሟቸው ፈተናዎች በቤተ ክርስቲያን ውስጥና ለቤተ ክርስቲያን ለመስራት ዝግጁ የሆኑትን ሁሉ እጅግ አመሰግናቸዋለሁ። እዚህ ላይ ከጳጳሳት አንስቶ እጅግ ዝቅተኛና የተደበቀ አገልግሎት የሚሰጡ የተለያዩ ሐዋርያዊ ሠራተኞችን ተግባራትን በስፋት ለመዘርዘር አልፈልግም። ይልቁንም ከአሁኑ ሉዓላዊ ባህላችን አንጻር ሁላችንም ስለሚገጥሟቸው ተግዳሮቶች ለማውሳት እወዳለሁ። በመጀመሪያ በፍትሐዊነት አረገድ የቤተ ክርስቲያን አስተዋጽኦ ውስጥ በዛሬው ዓለም ከፍ ያለ ነው እላለሁ። በአንዳንድ የቤተ ክርስቲያን አባላትና በራሳችን ኃጢአት ጭምር የደረሰብንም ስቃይና ውርደት ስንት ክርስቲያኖች ሕይወታቸውን በፍቅር እየሰጡ እንደሆነ እንድንዘነጋ ሊያደርገን አይገባም። እነርሱ ብዙ ሰዎችን እንዲፈወሱ ወይም በመስክ ሆስፒታሎች ውስጥ በሰላም እንዲሞቱ ይረዳሉ። በምድር ላይ ድህነት እጅግ በተንሰራፋባቸው ቦታዎች ተገኝቶ የልዩ ልዩ ሱሶች ተገዢ የሆኑትን ይረዳሉ። ሕፃናትንና ወጣቶችን በማስተማር ሥራ ተሰማርተዋል። ሌላ ሰው ሁሉ የተዋቸውን አረጋውያንን ይንከባከባሉ። በአስቸጋሪ አካባቢዎች እሴቶች የሚተላለፉባቸውን መንገዶች ይፈልጋሉ። ሰው የሆነው አምላክን ምሳሌ ተከትለው ለሰው ልጅ ጥልቅ ፍቅር የሚያሳዩባቸውን ሌሎች ብዙ መንገዶች በሙሉ ልብ ይከተላሉ። ሕይወታቸውንና ጊዜያቸውን በደስታ መሥዋዕት የሚያደርጉ ብዙ ክርስቲያኖች ስለ ሰጡኝ ድንቅ ምሳሌ አመሰግናቸዋለሁ። ይህ ምስክርነት ራስ ወዳድነትን ለማሸነፍና ራሴን በተሻለ መልኩ ሙሉ በሙሉ ለመስጠት በማደርገው ጥረት መጽናኛና ድጋፍ ይሆነኛል። የዚህ ዘመን ልጆች እንደ መሆናችን መጠን ሁላችንም በሆነ መንገድ የአሁኑ ሉላዊ ባህል ተጽዕኖ ደርሶብናል። ይህ ሉላዊ ባህል እሴቶችንና አዳዲስ እድሎችን ቢሰጠንም ሊወስነን፣ ሊለውጠንና በመጨረሻም ሊጎዳን ይችላል። ስለሆነም አዋራዊ ሰራተኞች የምረዱባቸውና የሚፈወሱባቸው ቦታዎች በተሰቀለውና ከሞት በተነሳው ኢየሱስ ያለን እምነት ራሱ የሚታደስባቸው መሰረታዊ የሰው ልጅ ጥያቄዎችና ኢሌታዊ ጭንቀቶችን የሚጋሩባቸው የግልና ማህበራዊ ጉሳኖች ወደ መልካምና ውብ ነገር እንዲያተኩሩ ለማድረግ ስለተመኮራችንና ስለህወታችን ያለን እውቀት በወንጌል ብርሃን የሚመረመር ባቸውን ቦታዎች መፍጠር እንዳለብን ይስማኛል። ከዚሁ ጋር አዋራዊ ሰራተኞች ስለመገጥመዋቸው አንዳንድ ልዩ ልዩ ፈተናዎች መናገር ይፈልጋሉ። ምንጭ የወንጌል ደስታ የተሰኘው የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግልና ለሚእመናን ያስተላለፉት አዋራዊ ምክር ከአንቀጽ 71 እስከ 77 ድረስ የተወሰደ ነው።

አድማጮቻችን የዛሬው የአርብ የሰኔ 19 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ሰኔ 22 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከካርዲናሎች ጋር የሚያደርጉት ስብሰባ ግልጽና ታማኝነት እንዲኖረው ማሳሰባቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለአህጉራዊ ሲኖዶስ መሪዎች የማበረታቻ መልእክት ማስተላለፋቸውን በሁለተኛው ዜናችን እናስደምጣችኋለን። የካርዲናሎች የመጀመሪያ ቀን ውይይት በሰላም ላይ በማትኮር መጠናቀቁን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ዋሊ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከካርዲናሎች ጋር የሚያደርጉት ስብሰባ ግልጽና ታማኝ እንዲሆን አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዓለም ዙሪያ ከመጡ ካርዲናሎች ጋር በሚያደርጉት ልዩ መደበኛ ስብሰባ መክፈቻ ላይ መንፈስ ቅዱስ በቤተ ክርስቲያን ውስጥ በሚፈጽመው ሥራ ላይ ለማሰላሰል የሚያስችል ግልጽ ድጋፍና ምክር እንዲሰጡ ካርዲናሎችን ጠይቀዋል። ቅን ምክር ዘወትር በህብረት የሚገለጽ ተግባር ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነጻነታችሁ፣ ግልጽነታችሁና ታማኝነታችሁ ያስፈልገኛል ሲሉ በማከልም ልዩ የካርዲናሎች ስብሰባን አርብ ሰኔ 19 2018 ዓመተ ምህረት ከፍተዋል። ከዓለም ዙሪያ የመጡ ካርዲናሎች የሚሳተፉበት ይህ ልዩ ስብሰባ በጳውሎስ ስድስተኛ አዳራሽ ውስጥ እስከ ቅዳሜ ሰኔ 20 ምሽት ድረስ የሚቆይና ካርዲናሎቹ ከርዕሰ ሊቃነ ጳጳሳት ጋር ሆነው ለማስተንተን ዕድል እንደሚሰጣቸው ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህ ስብሰባዎች የቤተ ክርስቲያንን አገልግሎቶች ከካርዲናሎች ጋር በህብረት ለመፈጸምና በተልእኮ መካከል ሊረዱ የሚችሉ ውይይቶችን ለመቀጠል ያላቸውን

0: ፍላጎት አድሰዋል። ህብረት ለአንዴና ለመጨረሻ ጊዜ የሚገኝ ሳይሆን ነገር ግን እለታዊ መለወጥን፣ ጸሎትን፣ መተማመንን፣ ግንኙነትንና እርስ በርስ መደማመጥን እንደሚጠይቅ ቅዱስነታቸው አስረድተዋል። ካርዲናሎች በቤተ ክርስቲያን ውስጥ በሲኖዶሳዊነት ህብረትን እንዲገነቡ በማለት በቅርብ ወራት ውስጥ ያቀረቡትን ግብዣ አስታውሰው እያንዳንዱ የስብሰባው አባል በግል የቸርነትና የአገልግሎት ተልእኮ መሠረት የሚተባበር መሆኑን ተናግረው ካርዲናሎቹ በሁለቱ የስብሰባ ቀናት ውስጥ ትኩረት በሚሰጡባቸው አራት ጭብጦች ላይ አሰላስለዋል። የመጀመሪያው ክፍለ ጊዜ ቤተ ክርስቲያን ወንጌልን ለማወጅ በተጠራችበት ዓለም ላይ የሚያሰላስል ሲሆን፣ ይህ ዘመኑን ማዕከል ያደረገ ግንዛቤ በዓለም ላይና በታሪክ ውስጥ የሚጓዘውን ኢየሱስ ክርስቶስን ለማወቅ የሚረዳቸው መሆኑን ተናግረዋል። ሁለተኛው ክፍለ ጊዜ ካርዲናሎች የኃይል ባህልና የፍቅር ስልጣኔ አንድምታዎችን የሚመረምሩበት ሲሆን፣ ብዙዎቹ ከጦርነት ቀጠና ሀገራት የመጡ ቢሆንም ከመካከላቸው ህብረተሰቦችን በሚያስጨንቁ ግጭቶች፣ የአምባገነን ስርዓቶችና መከፋፈሎች ያልተጎዳ አለመኖሩን አስታውሰዋል። ካርዲናሎች ቤተ ክርስቲያናቸውን ለመርዳት ያግዛቸው ዘንድ የሰዎች አስደናቂነት የሚለውን ሐዋርያዊ መልእክት በድጋሚ እንዲመለከቱ ጠይቀዋል። በሦስተኛው ክፍለ ጊዜ ቤተ ክርስቲያን ለሰው ልጆች የጋራ ጥቅም ምን አይነት አስተዋጽኦ ማድረግ እንደምትችል የሚያተኩሩበት እንደሆነ ገልጸዋል። የቤተ ክርስቲያን ማኅበራዊ አስተምሮ በበኩሉ የጋራ ጥቅም በድንገት የሚመጣ ሳይሆን ነገር ግን የጋራ ኃላፊነትን የሚፈልግ መሆኑን ያስታውሰናል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቤተ ክርስቲያን ትክክለኛ ቅርጽ የሚሰጥና የመንግሥቱን ተልእኮ ለማገልገል የሚረዳ የሲኖዶሳዊነት ዘይቤን የተከተለ ነው ሲሉ ገልጸዋል። በአራተኛው ክፍለ ጊዜ ካርዲናሎች ሲኖዶሳዊነት በቀጣይነት እንዲተገበር በኅብረት የሚያስተነትኑበት ጊዜ እንደሆነ ገልጸዋል። ቅዱስነታቸው ይህ የመጨረሻ ክፍለ ጊዜ በሲኖዶሳዊነት ስር ሆነው የተወያዩባቸው ሦስት አስተንትኖች ማለትም አመለካከትን፣ ግልጽነትንና ለመረዳት ፈቃደኛ መሆንን ያካተተ መሆኑን ተናግረዋል። ካርዲናሎች በቤተ ክርስቲያን ውስጣዊ ሕይወት ላይ ከማትኮር ይልቅ መላውን ዓለምን እንዲመለከቱ ጋብዘው ዛሬ ቤተ ክርስቲያኖቻችን ወንጌልን በታላቅ ታማኝነት፣ በነጻነትና በታማኝነት እንዲያውጁ እንዴት መርዳት እንችላለን ሲሉ ጠይቀዋል። የወንጌል ተልእኮ ለቤተ ክርስቲያን ከብዙ ተግባሮቿ መካከል አንዱ ሳይሆን ሕልውናዋ እንደሆነ ጠቁመው፣ በመሆኑም ካርዲናሎች እንዲያዳምጡ፣ ኃላፊነቶቻቸውን እንዲሸከሙና በመንፈስ ቅዱስ ሥራዎች ላይ እንዲያሰላስሉበት የሚጠይቅ መሆኑን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ ላይ ካርዲናሎችን አመስግነው ካርዲናሎቹ መንፈስ ቅዱስ ለቤተ ክርስቲያን በሚናገረው ላይ ለማስተንተን እንደሚያግዙ ያላቸውን እምነት ገልጸው ጠንካራና ግልጽ የወንድማማችነት ድጋፋችሁን እፈልጋለሁ በማለት ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለአህጉራዊ ሲኖዶስ መሪዎች የማበረታቻ መልእክት አስተላልፉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሲኖዶሳዊነት አተገባበርና እንደ ጎርጎሮሳውያኑ በ2028 ዓ ም ሊካሄድ በታቀደው ጠቅላላ የቤተ ክርስቲያን ጉባኤ ላይ ከተወያዩ መሪዎች ጋር ተገናኝተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሲኖዶሳዊነት አተገባበር ላይ ለሦስት ቀናት ከተሰበሰቡ አህጉራዊ የሲኖዶስ መሪዎች ጋር ሐሙስ ሰኔ 18 2018 ዓመተ ምሕረት በግል ተገናኝተዋል። ከሰኔ 16 እስከ ሰኔ 18 2018 ዓመተ ምሕረት ድረስ በተካሄደው ስብሰባ ላይ ከላቲን አሜሪካ፣ ከአፍሪካ፣ ከኤስያ፣ ከአውሮፓ፣ ከኦሼኒያ፣ ከመካከለኛው ምስራቅና ከሰሜን አሜሪካ የተውጣጡ አህጉራዊ የሲኖዶስ ቡድኖች አስተባባሪዎች ጋር ተገናኝተዋል። የሲኖዶሱ ዋና ጸሐፊ ብፁዕ ካርዲናል ማሪዮ ግሬሽ ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የተደረገው ውይይት ለቤተ ክርስቲያኒቱ ሲኖዶሳዊ ለውጥ ጠንካራ የድጋፍና የማበረታቻ ምልክት ነው ሲሉ ተናግረዋል። ካርዲናል ማሪዮ ግሬሽ ማክሰኞ ዕለት ስብሰባውን ሲከፍቱ ባደረጉት ንግግር እንደ ጎርጎሮሳውያኑ በ2028 ዓመተ ምሕረት ወደሚካሄደው የቤተ ክርስቲያን ጠቅላላ ጉባኤ የሚደረገው ጉዞ አጭር ግምገማ በማቅረብ የሂደቱን ልዩ ባሕሪ አስታውሰዋል። ብፁዕነታቸው በመግለጫቸው ላይ ምዕመናንን በአገራቱ ቤተ ክርስቲያን ሲኖዶሳዊነት ላይ ለማሳተፍ ቀደም ሲል የተወሰዱትን በርካታ ተነሳሽነቶችን መኖራቸውን አስታውሰው ከእነዚህም መካከል የሲኖዶሳዊነት ትምህርት ቤቶች፣ የሥልጠና ፕሮግራሞች፣ ሲምፖዚየሞች፣ ጉባኤዎች፣ የማዳመጥና የማስተዋል ሂደቶች እንደሆኑ አስረድተዋል። ከብፁዕ ካርዲናል ማሪዮ ግሬሽ የሰላምታ ንግግር ቀደም ብሎ የጠቅላይ ሲኖዶሱ ምክትል ጸሐፊ እህት ናታሊ ቤኳርት የስብሰባውን ተካፋዮች በጸሎት መርተዋል። ተካፋዮቹ በቀጣዮቹ ቀናት ውስጥ አዲስ የሲኖዶሳዊነት ጊዜ ማዳመጥና ማስተዋል መንገዶችን መሠረት በማድረግ ተወያይተዋል። ብፁዕ ካርዲናል ማሪዮ ግሬሽ በ16ኛው የጳጳሳት ሲኖዶስ ጠቅላላ ጉባኤ መጨረሻ ሰነድ ላይ ያተኮረው የአፈጻጸም ምዕራፍ የቅድመ ስብሰባ ሂደት ድግግሞች ሳይሆን የአካባቢው ማህበረሰቦች የሲኖዶሱን ሰነድ ምክረ ሐሳቦችን ወደ ራሳቸው አውድ እንዲተረጉሙ የተጠሩበት አዲስ ሂደት ነው ሲሉ አስረድተዋል። የስብሰባው ተሳታፊዎች በአህጉራት ውስጥ የመጨረሻውን ሰነድ ተግባራዊ ለማድረግ በታዩ ዋና ዋና እድገቶች ላይ የተወያዩ ሲሆን ከነዚህም ውስጥ ጉልህ ተመክሮዎች፣ ያጋጠሙ ችግሮች፣ የቀረቡ ጥያቄዎችና ሐዋርያዊ አገልግሎትን የሚመለከቱ ጉዳዮች እንደሚገኙበት ታውቋል። በስብሰባው መሃል የሲኖዶሱ አማካሪ የሆኑት አባ ጃኩሞ ኮስታ ባቀረቡት ሰነድ ላይ ውይይት የተደረገበት ሲሆን ሰነዱ እንደ ጎርጎሮሳውያኑ በጥቅምት ወር 2028 ዓመተ ምህረት ወደሚካሄድ ጠቅላላ የቤተ ክርስቲያን ጉባኤ የሚወስዱ አራት ደረጃዎችን ይዘረዝራል። የመጀመሪያው ማስታወስ የሚል ሲሆን እንደ ጎርጎሮሳውያኑ በ2027 ዓመተ ምህረት የመጀመሪያ አጋማሽ ላይ በአገረ ስብከቶችና በኤፓርኪዎች ውስጥ የግምገማ ስብሰባዎች የሚካሄዱበት ደረጃ እንደሆነ ታውቋል። ሁለተኛው ደረጃ በተግባር መተርጎም የሚል ሲሆን ይህም እንደ ጎርጎሮሳውያኑ በ2027 ዓመተ ምህረት ሁለተኛ አጋማሽ ላይ በብሔራዊም ሆነ በክልል የጳጳሳት ጉባኤዎች አማካኝነት የሚደረግ ስብሰባ እንደሆነ ተገልጿል። ሦስተኛው ደረጃ ማትኮር የሚል ሲሆን ይህም በ2028 ዓመተ ምህረት የመጀመሪያዎቹ አራት ወራት ውስጥ የሚካሄድ ሲሆን የአመለካከት ሪፖርቶችን የሚያቀርቡ አህጉራዊ ጉባኤዎች እንደሆኑ ታውቋል። የመጨረሻው ደረጃ በደስታ ማክበር የሚል ሲሆን ይህም እንደ ጎርጎሮሳውያኑ በጥቅምት ወር 2028 ዓመተ ምህረት መላዋ ቤተ ክርስቲያን በቫቲካን ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የምታካሂደው ጉባኤ ማጠናቀቂያ እንደሆነ ተገልጿል። የስብሰባው ተሳታፊዎች የአህጉራዊ አካላትና ቡድኖቻቸው ሚና ከሁሉም በላይ ድጋፍ መስጠት እንጂ ክትትል ማድረግ እንዳልሆነ አጽንኦት ሰጥተው ተግባራቸው በእውነተኛ መንፈስ በአገራቱ ቤተ ክርስቲያናት መካከል የስጦታ ልውውጥን ማስተዋወቅ እንደሆነ ተገልጿል። እንደ ጎርጎሮሳውያኑ እስከ 2028 ዓመተ ምህረት ድረስ ያሉት ጉባኤዎች የቤተ ክርስቲያኒቱ ሲኖዶሳዊ የለውጥ ጉዞ የመጨረሻ ደረጃ ሳይሆን ነገር ግን እንዴት መቀጠል እንደሚቻል ለመረዳት የሚያግዙ የማስተዋል ጊዜያት መሆናቸውን አጽንኦት ሰጥተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።
1: ከቅዱስ አባታችን ጋር አብረን እንጓዝ። ርዕሰ ሊቃነ ጳጳሳት ለሰላም ለተስፋና ለበጎ አድራጎት በሚያደርጉ ተልእኮ እንርዳቸው። ቅዱስ አባታችንን እንደግፋቸው። የጴጥሮስን መንበር በገንዘብ እንደግፍ። www.obolodisanpietro.va የተሰኘውን ድረገጻችንን ይጎብኙ።
0: የካርዲናሎች የመጀመሪያ ቀን ውይይት በሰላም ላይ በማትኮር መጠናቀቁ ተገለጸ። ቅዳሜ 22/2018 ዓመተ ምህረት በቫቲካን የተካሄደው የካርዲናሎች ጉባኤ ልዩ ስብሰባ በሰላም ላይ በማትኮር ሰላምና የፍቅር ስልጣኔ በመገንባት አስፈላጊነት ላይ አጽንኦት ከሰጠ በኋላ በሁለተኛው የስብሰባ ክፍለ ጊዜ ብዙ ቡድኖች ከፍትሐዊ ጦርነት አስተምሮ አመክኖ በላይ በምትኩ ተመጣጣኝ ራስን የመከላከል መብት የመናገር አስፈላጊነት ላይ ተወያይቷል። አርብ ሰኔ 19/2018 ዓመተ ምህረት ከሰዓት በኋላ በጳውሎስ ስድስተኛ አዳራሽ የተጀመረው ልዩ የካርዲናሎች ስብሰባ በቬኔዙዌላ በተከሰተው አሳዛኝ የመሬት መንቀጥቀጥ የተጎዱትን በርካታ ሰዎች በጸሎት በማስታወስ ተካሂዷል። የኃይል ባህልና የፍቅር ስልጣኔ በሚል ጭብጥ የተካሄደው ስብሰባ የሰዎች አስደናቂነት በሚለው ሐዋርያዊ መልእክት አምስተኛ ምዕራፍ ላይ ያሰላሰለ ሲሆን የተጀመረውም ካርዲናል ፓብሎ ቪርጂሊዮ ሲንኮ ዴቪድ በመሩት የጋራ ጸሎት እንደነበር ታውቋል። የመግቢያ ንግግር እንዲያቀርቡ የተጋበዙት በጳጳሳት ምክር ቤት የእምነት አስተምሮ ጽሕፈት ቤት አስተባባሪ ብፁዕ ካርዲናል ቪቶሪዮ ማኑኤል ፌርናንደስ ሲሆኑ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስብሰባው መክፈቻ ላይ ከተገኙ በኋላ ለጠቅላላ ስብሰባ ተመልሰዋል። በጉባኤው ላይ በተካሄደው ውይይት ላይ 11 ቡድኖች የተገኙ ሲሆን በመጀመሪያው ስብሰባ 8ቱና በሁለተኛው ስብሰባ 3ቱ መካፈላቸው ታውቋል። ቡድኖቹ አሁን ያሉትን ተግዳሮቶች በመፍታት ረገድ የኃይል ባህልን የሚያዋርድ ኃይል መኖሩን፣ ሁለንተናዊ ተደራሽነት፣ ከሀያላን አመክኖ ጋር የመጣጣም ፈተናና የጦርነትና የክፍፍል መደበኛነት፣ ይህም መቻቻልን የሚቀንስና ግጭቶችን ለመፍታት አደገኛ የሆኑ አቀራረቦችን የሚያበረታታ ነው ሲል የቅድስት መንበር መግለጫ ክፍል አመልክቷል። ከዚህ ዳራ አንጻር ተሳታፊዎቹ ሰላምንና የፍቅር ስልጣኔን የመገንባት ኃላፊነት እንዳለባቸው አጽንኦት ሰጥተው በተጨማሪም በቤተ ክርስቲያን ውስጥ በሰዎች ላይ ያተኮረ ቋንቋን በመጠቀም እምነት የሚጣልበት ምስክርነት መስጠት አስፈላጊ መሆኑን አጽንኦት ሰጥተዋል። ማዳመጥ፣ ይቅርታ፣ እርቅ፣ መልሶ ማቋቋም ፍትህና ተጨባጭ ምልክቶች እንዲህ አይነት ቋንቋ በግጭት ውስጥ የተዘበቁትን ሰዎች ልብ መንካት በጦርነት ምክንያት ለተፈጠሩ ቁስሎች ዕውቅናን በመስጠትና በቤተ ክርስቲያን ውስጥ አንድነትን በመፈለግ ማበረታታት እንደሚችል ተናግረዋል። ውይይቱ በቤተ ክርስቲያን ውስጥ አንድነት ለታማኝነቱ አስፈላጊ እንደሆነ በማጉላት እንደ ሌሎች እምነቶችና ሃይማኖቶች በተለይም ከእስልምና እምነት ጋር በሚደረግ ውይይት አስፈላጊ መሆኑን ገልጿል። ዓለም አቀፋዊ ግዴለሽነት ሰዎች ለሌሎች ሰዎች ስቃይ ግዴለሽ እንዲሆኑ በሚያደርግበት በዚህ ወቅት እያንዳንዱ ግለሰብ ሰላምን ለመገንባት ኃላፊነት እንዲወስድ የተጠራ መሆኑን አሳስቧል። በዚህ አውድ ሁሉም ቡድኖች በክርስቶስና በወንጌል ላይ የእምነት ማዕከላዊነትን በማረጋገጥ ይህም ዓለምን እንደ ተራ ንድፈ ሐሳብ ከመቁጠር ይልቅ ሕይወት ሲኖር የመለወጥ ኃይል መኖሩን እንዲሁም አንዳንድ ሁኔታዎች በእግዚአብሔር ጣልቃ ገብነት ብቻ ሊፈቱ እንደሚችሉ በመጥቀስ የቤተ ክርስቲያን የመጀመሪያ ጥሪ መሆኑን በመግለጽ በርካታ ቡድኖች ቤተ ክርስቲያን በቅድስት አገርና በምስራቅ አውሮፓ ውስጥ ያከናወነችውን ሥራ እንደ ምሳሌ ጠቁመዋል። የፖለቲካ ስልጣን ሚናን ያነሳው ውይይቱ ከኢኮኖሚ ኃይል ጋር ካለው መርዛማ ግንኙነት ቤተ ክርስቲያን ነጻ እንድትወጣ ጥሪ አቅርቦ ሌሎች ርዕሰ ጉዳዮችም ቤተሰብን፣ ትምህርትን፣ ፈጣን መፍትሄዎችን ከመጠየቅ ባሻገር ደፋር የወንጌል አገልግሎት አስፈላጊነትን ያካተተ እንደነበር ተመልክቷል። በርካታ ቡድኖች የቅድስት መንበር ዲፕሎማሲና የቤተ ክርስቲያን ድምፅ መሰማቱን በማረጋገጥ ረገድ የቅድስት መንበር ሚናን አጉልተው አሳይተዋል። በዚያው ውስጥ ብዙ ተሳታፊዎች ወንጌል በኃይል ሊጫን ስለማይችል ከትክክለኛው የጦርነት አመክኖ ባሻገር ተመጣጣኝ ራስን ስለመከላከል መብት መናገር አስፈላጊ መሆኑን አጽንኦት ሰጥተው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ መልእክታቸው የትጥቅ ግጭቶችን በማስወገድ ለሰላም ተደጋጋሚ ጥሪ በማቅረባቸው አመስግነዋቸዋል። ውይይቱ በተጨማሪም ቤተ ክርስቲያን ከፖለቲካ ሥልጣን ነጻ መሆኗን ለማረጋገጥ እንደ ዋስትና በቀረበው የቅዱስ ጴጥሮስ ሐዋርያዊ አገልግሎት ምሳሌ እንዲሁም በአሁኑ ጊዜ የሰላም ምልክቶች ሆነው ሊያገለግሉ የሚችሉ ተምሳሌታዊ ምልክቶች አስፈላጊነት ላይ ተወያይቷል። ውይይቱ በጭብጦቹ ላይ በቀረቡ በርካታ የግል አስተያየቶች ላይ ውይይቶችን በማካሄድ ተጠናቋል። አንዳንድ ካርዲናሎች በስብሰባው ወቅት ለተሰጠው የውይይት ዕድል ምስጋናቸውን ገልጸው የፍቅር ስልጣኔን ለማስተዋወቅ ከሌሎች ሃይማኖቶች መሪዎች ጋር አብሮ የመሥራት አስፈላጊነትን አረጋግጠዋል። ሌሎች ደግሞ በርካታ ሰዎች ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ መልእክታቸው ቤተ ክርስቲያን ልብን የሚከፍቱ ቃላትን ለመናገር መዘግይቷን በግልጽ በማመናቸው የተሰማቸውን ደስታ እንደገለጹ ተናግረው ካርዲናሎቹ በተጨማሪም ውይይቱ የካርዲናሎች ጉባኤ ሰላምን ለመገንባት ኃላፊነትን እንዲወስድ ጥሪ ማቅረቡን አጽንኦት ሰጥተው ይህም እንደ ጎርጎሮሳውያኑ በ1986 ዓ ም የቀድሞው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በአሲሲ ባደረጉት ዓለም አቀፍ የሰላም የጸሎት ተምሳሌታዊ ተነሳሽነቶች አማካኝነት ጭምር መሆኑን አስታውሰዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሰኔ 22/2018 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል ከአንቀጽ 70 እስከ አንቀጽ 79 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን። ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

ፍቅር በቤተሰብ ውስጥ የቃለ እግዚአብሔር ዘርና ፍጹም ያልሆኑ ሁኔታዎች የቤተሰብ ወንጌል ገና ለማደግ የምትጠባበቁ ዘሮችንም ይመግባል። የሚጠወልጉና መረሳት የሌለባቸው ተክሎችንም ለማንከባከብ መሰረት ይጥላል። ስለዚህ በምስጢረ ተክሊል አማካኝነት ከክርስቶስ በተቀበሉት ስጦታ ላይ በመመስረት ይህን ምስጢር በሕይወታቸው ውስጥ በጥልቀት እንዲረዱትና እንዲያዋህዱት ጥንዶችን በትዕግሥት መምራት ያስፈልጋል። ሁሉም በክርስቶስና ለክርስቶስ መፈጠሩን የሚያሳዩን የመጽሐፍ ቅዱስን ትምህርት በመቀበል በቆላሲያስ መልእክተ ምዕራፍ 1 ከቁጥር 16 ላይ እንደሚያመለክቶ የሲኖዶሱ አባቶች እንዳመለከቱት የደህንነት ሥርዓት የተፈጥሮን ሥርዓት ያንጸባርቃል፣ ይፈጽማል። ስለዚህ የተፈጥሮ ጋብቻን ሙሉ በሙሉ መረዳት የሚቻለው በምስጢረ ተክሊል ሲፈጸም ነው። አንድ ሰው ስለ ሰብአዊ ግንኙነት ያለውን ጥልቀት እውነት ሊያውቅ የሚችለው ክርስቶስን በማሰላሰል ብቻ ነው። የሰው ልጅ ምስጢር የሚገለጠው በምስጢረ ሥጋዊ ብቻ ነው። አዲሱ አዳም ክርስቶስ የአብን ምስጢርና የእርሱንም ፍቅር በመግለጥ ሰውን ሙሉ በሙሉ ለራሱ ይገልጣል። የላቀ ጥሪውንም ግልጽ ያደርገዋል። በተለይ የጥንዶችን በጎ ነገር ከክርስቶስ ማዕከልነት አኳያ መረዳት ጠቃሚ ነው። ይህም በጎ ነገር አንድነትን፣ ለሕይወት ክፍት መሆንን፣ መተማመንን፣ ቋምነትንና በክርስቲያናዊ ጋብቻ ውስጥ ከጌታ ጋር ሙሉ ወዳጅነትን ለመመስረት የሚደረገው ጉዞ ላይ እርስ በርስ መደጋገፍን ያካትታል። በሌሎች ባህሎች ውስጥ የቃልን ዘሮች መገኘት ማወቅ ለጋብቻና ለቤተሰብ እውነትም ያገለግላል። ከእውነተኛ የተፈጥሮ ጋብቻ በተጨማሪ በሌሎች መንፈሳዊ ትውፊቶች ውስጥ አልፎ አልፎ ግልጽ ባልሆነ መንገድም ቢሆን አዎንታዊ የሆኑ የጋብቻ አይነቶች አሉ። ልጆችን በእያንዳንዱ ክፋትን በሚያስወግድ እንቅስቃሴ እንዲማርኩ ለማስተማርና መንፈስ ቅዱስ ሕያውና እየሠራ መሆኑን የሚያሳይ ቤተሰብን ወደዚህ ዓለም ለማምጣት ለሚፈልግ ከየትኛውም ሕዝብ፣ ሃይማኖት ወይም አካባቢ ለሆነ ማንኛውም ሰው ምስጋናችንና አድናቆቶቻችንን እንገልጸዋለን። የክርስቶስ ብርሃን ሰውን ሁሉ ያበራል። በዮሐንስ ወንጌል ምዕራፍ 1 ከቁጥር 9 ላይ እንዳመለከተው ነገሮችን በኢየሱስ ዓይን ማየት በአንድነት ለምኖሩ ወይም ከቤተ ክርስቲያን ውጪ ጋብቻ ለመፈጽሙ ወይም ትዳራቸውን አፍርሶ እንደገና ላገቡ ምእመናን ሐዋራዊ እንክብካቤ እንድትሰጥ ቤተ ክርስቲያንን ይቀሰቅሳል። ቤተ ክርስቲያንም ይህን መለኮታዊ ትምህርት በመከተል ፍጹም ባልሆነ መንገድም ቢሆን በእርሷ ሕይወት ለሚሳተፉ ሰዎች ፍቅሯን ታሳያለች። ለእነርሱ የተሐድሶ ጸጋን ትሻለች። መልካም ነገር እንዲያደርጉ እርስ በርስ እንዲዋደዱና የሚኖሩበትንና የሚሰሩበትን ማኅበረሰብ እንዲያገለግሉ ታበረታታቸዋለች። መደበኛ ባልሆነ መንገድ ኅብረት የፈጠሩ ጥንዶች በይፋ ትስስር ተገቢ መረጋጋትን ከፈጠሩ እና ይህም የጥልቅ ፍቅር ለልጆች ኃላፊነት የመውሰድና ፈተናዎችን የማሸነፍ ብቃትን የመላበስ ባህሪ ካለው በተቻለ መጠን ምስጢረ ተክሊልን ወደ ማኅበር የሚመራ በመሆኑ እንደ መልካም ዕቅድ ሊታይ ይችላል። አስቸጋሪ ሁኔታዎችና የቆሰሉ ቤተሰቦች ሲያጋጥሙ ሁልጊዜ ይህን አጠቃላይ መርሆ ማስታወስ ያስፈልጋል። ጳጳሳት ስለ እውነት ሲሉ ሁኔታዎችን በማስተዋል የመመርመር ግዴታ እንዳለባቸው ማወቅ አለባቸው። ፋሚሊያሪስ ኮንሰርሲዮስ በሚለው መጽሐፍ ላይ የኃላፊነት ደረጃ በሁሉም ነገር እኩል አይደለም፣ የመወሰን ችሎታን የሚወስኑ ምክንያቶች ሊኖሩ ይችላል። ስለዚህ የቤተ ክርስቲያንን አስተምሮ በግልጽ ከመናገር ጎን ለጎን ጳጳሳት የተለያዩ ሁኔታዎችን ውስብስብነትም ግምት ውስጥ ያላስገቡ አስተያየቶችን ከመስጠት መቆጠብ ይኖርባቸዋል።
شووج باللوبتون اتا وست چنكتن اندهت اندم اللمامدون اندم التاقسو بتكرت مكتاتل ياسفلقا چوال منج ريس لقاني باباسات برانشيسكوس فكرة ببيت سب وست بمال ريس لباباسات لكاهنات لدياقونات لمنكوسات لكريستيان بالتدارو چنا لميمنان بمولو ياستلا لفوت يدهر سندوسو هواراوي مكر كأنكز سابا اسك سابا زيت انيلاي يتوسده مهونون اغلصالو

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ሰኔ 22 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከካርዲናሎች ጋር የሚያደርጉት ስብሰባ ግልጽና ታማኝነት እንዲኖረው ማሳሰባቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ለአህጉራዊ ሲኖዶስ መሪዎች የማበረታቻ መልእክት ማስተላለፋቸውን በሁለተኛው ዜናችን እናስደምጣቸዋለን። የካርዲናሎች የመጀመሪያ ቀን ውይይት በሰላም ላይ በማትኮር መጠናቀቁን በሶስተኛው ዜናችን እናስደምጣቸዋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናችሁን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወሊ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከካርዲናሎች ጋር የሚያደርጉት ስብሰባ ግልጽና ታማኝ እንዲሆን አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዓለም ዙሪያ ከመጡ ካርዲናሎች ጋር በሚያደርጉት ልዩ መደበኛ ስብሰባ መክፈቻ ላይ መንፈስ ቅዱስ በቤተ ክርስቲያን ውስጥ በሚፈጽመው ሥራ ላይ ለማሰላሰል የሚያስችል ግልጽ ድጋፍና ምክር እንዲሰጡ ካርዲናሎችን ጠይቀዋል። ቅን ምክር ዘወትር በህብረት የሚገለጽ ተግባር ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነጻነታችሁ፣ ግልጽነታችሁና ታማኝነታችሁ ያስፈልገኛል ሲሉ በማከልም ልዩ የካርዲናሎች ስብሰባን አርብ ሰኔ 19 2018 ዓመተ ምህረት ከፍተዋል። ከዓለም ዙሪያ የመጡ ካርዲናሎች የሚሳተፉበት ይህ ልዩ ስብሰባ በጳውሎስ ስድስተኛ አዳራሽ ውስጥ እስከ ቅዳሜ ሰኔ 20 ምሽት ድረስ የሚቆይና ካርዲናሎቹ ከርዕሰ ሊቃነ ጳጳሳት ጋር ሆነው ለማስተንተን ዕድል እንደሚሰጣቸው ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህ ስብሰባዎች የቤተ ክርስቲያንን አገልግሎቶች ከካርዲናሎች ጋር በህብረት ለመፈጸምና በተልእኮ መካከል ሊረዱ የሚችሉ ውይይቶችን ለመቀጠል ያላቸውን ፍላጎት አድሰዋል። ህብረት ለአንዴና ለመጨረሻ ጊዜ የሚገኝ ሳይሆን ነገር ግን ዕለታዊ መለወጥን፣ ጸሎትን፣ መተማመንን፣ ግንኙነትንና እርስ በርስ መደማመጥን እንደሚጠይቅ ቅዱስነታቸው አስረድተዋል። ካርዲናሎች በቤተ ክርስቲያን ውስጥ በሲኖዶሳዊነት ኅብረትን እንዲገነቡ በማለት በቅርብ ወራት ውስጥ ያቀረቡትን ግብዣ አስታውሰው እያንዳንዱ የስብሰባው አባል በግል የቸርነትና የአገልግሎት ተልእኮ መሠረት የሚተባበር መሆኑን ተናግረው ካርዲናሎቹ በሁለቱ የስብሰባ ቀናት ውስጥ ትኩረት በሚሰጡባቸው አራት ጭብጦች ላይ አሰላስለዋል። የመጀመሪያው ክፍለ ጊዜ ቤተ ክርስቲያን ወንጌልን ለማወጅ በተጠራችበት ዓለም ላይ የሚያሰላስል ሲሆን ይህ ዘመኑን ማዕከል ያደረገ ግንዛቤ በዓለም ላይና በታሪክ ውስጥ የሚጓዘውን ኢየሱስ ክርስቶስን ለማወቅ የሚረዳቸው መሆኑን ተናግረዋል። ሁለተኛው ክፍለ ጊዜ ካርዲናሎች የኃይል ባህልና የፍቅር ስልጣኔ አንድምታዎችን የሚመረምሩበት ሲሆን ብዙዎቹ ከጦርነት ቀጠና አገራት የመጡ ቢሆንም ከመካከላቸው ኅብረተሰቦችን በሚያስጨንቁ ግጭቶች፣ የአምባገነን ሥርዓቶችና መከፋፈሎች ያልተጎዳ አለመኖሩን አስታውሰዋል። ካርዲናሎች ቤተ ክርስቲያናቸውን ለመርዳት ያግዛቸው ዘንድ የሰዎች አስደናቂነት የሚለውን ሐዋርያዊ መልእክት በድጋሚ እንዲመለከቱ ጠይቀዋል። በሦስተኛው ክፍለ ጊዜ ቤተ ክርስቲያን ለሰው ልጆች የጋራ ጥቅም ምን ዓይነት አስተዋጽኦ ማድረግ እንደምትችል የሚያተኩሩበት እንደሆነ ገልጸዋል። የቤተ ክርስቲያን ማኅበራዊ አስተምሮ በበኩሉ የጋራ ጥቅም በድንገት የሚመጣ ሳይሆን ነገር ግን የጋራ ኃላፊነትን የሚፈልግ መሆኑን ያስታውሰናል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቤተ ክርስቲያን ትክክለኛ ቅርጽ የሚሰጥና የመንግሥቱን ተልእኮ ለማገልገል የሚረዳ የሲኖዶሳዊነት ዘይቤን የተከተለ ነው ሲሉ ገልጸዋል። በአራተኛው ክፍለ ጊዜ ካርዲናሎች ሲኖዶሳዊነት በቀጣይነት እንዲተገበር በኅብረት የሚያስተነትኑበት ጊዜ እንደሆነ ገልጸዋል። ቅዱስነታቸው ይህ የመጨረሻ ክፍለ ጊዜ በሲኖዶሳዊነት ስር ሆነው የተወያዩባቸው ሦስት አስተንትኖች ማለትም አመለካከትን፣ ግልጽነትንና ለመረዳት ፈቃደኛ መሆንን ያካተተ መሆኑን ተናግረዋል። ካርዲናሎች በቤተ ክርስቲያን ውስጣዊ ሕይወት ላይ ከማትኮር ይልቅ መላውን ዓለምን እንዲመለከቱ ጋብዘው ዛሬ ቤተ ክርስቲያኖቻችን ወንጌልን በታላቅ ታማኝነት፣ በነጻነትና በተአማኒነት እንዲያውጁ እንዴት መርዳት እንችላለን ሲሉ ጠይቀዋል። የወንጌል ተልእኮ ለቤተ ክርስቲያን ከብዙ ተግባሮቿ መካከል አንዱ ሳይሆን ሕልውናዋ እንደሆነ ጠቁመው በመሆኑም ካርዲናሎች እንዲያዳምጡ፣ ኃላፊነቶቻቸውን እንዲሸከሙና በመንፈስ ቅዱስ ሥራዎች ላይ እንዲያሰላስሉበት የሚጠይቅ መሆኑን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ ላይ ካርዲናሎችን አመስግነው ካርዲናሎቹ መንፈስ ቅዱስ ለቤተ ክርስቲያን በሚናገረው ላይ ለማስተንተን እንደሚያግዙ ያላቸውን እምነት ገልጸው ጠንካራና ግልጽ የወንድማማችነት ድጋፋችሁን እፈልጋለሁ በማለት ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለአህጉራዊ ሲኖዶስ መሪዎች የማበረታቻ መልእክት አስተላልፉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሲኖዶሳዊነት አተገባበርና እንደ ጎርጎሮሳውያኑ በ2028 ዓ ም ሊካሄድ በታቀደው ጠቅላላ የቤተ ክርስቲያን ጉባኤ ላይ ከተወያዩ መሪዎች ጋር ተገናኝተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሲኖዶሳዊነት አተገባበር ላይ ለሦስት ቀናት ከተሰበሰቡ አህጉራዊ የሲኖዶስ መሪዎች ጋር ሐሙስ ሰኔ 18 2018 ዓ ም በግል ተገናኝተዋል። ከሰኔ 16 እስከ ሰኔ 18 2018 ዓ ም ድረስ በተካሄደው ስብሰባ ላይ ከላቲን አሜሪካ፣ ከአፍሪካ፣ ከኤስያ፣ ከአውሮጳ፣ ከኦሼንያ፣ ከመካከለኛው ምስራቅና ከሰሜን አሜሪካ የተውጣጡ አህጉራዊ የሲኖዶስ ቡድኖች አስተባባሪዎች ጋር ተገናኝተዋል። የሲኖዶሱ ዋና ጻፊ ብፁዕ ካርዲናል ማሪዮ ግሬሽ ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የተደረገው ውይይት ለቤተ ክርስቲያኒቱ ሲኖዶሳዊ ለውጥ ጠንካራ የድጋፍና የማበረታቻ ምልክት ነው ሲሉ ተናግረዋል። ካርዲናል ማሪዮ ግሬሽ ማክሰኞ ዕለት ስብሰባውን ሲከፍቱ ባደረጉት ንግግር እንደ ጎርጎሮሳውያኑ በ2028 ዓመተ ምህረት ወደሚካሄደው የቤተ ክርስቲያን ጠቅላላ ጉባኤ የሚደረገው ጉዞ አጭር ግምገማ በማቅረብ የሂደቱን ልዩ ባህሪ አስታውሰዋል። ብፁዕነታቸው በመግለጫቸው ላይ ምእመናንን በአገራቱ ቤተ ክርስቲያን ሲኖዶሳዊነት ላይ ለማሳተፍ ቀደም ሲል የተወሰዱትን በርካታ ተነሳሽነቶችን መኖራቸውን አስታውሰው ከእነዚህም መካከል የሲኖዶሳዊነት ትምህርት ቤቶች፣ የሥልጠና ፕሮግራሞች፣ ሲምፖዚየሞች፣ ጉባኤዎች፣ የማዳመጥና የማስተዋል ሂደቶች እንደሆኑ አስረድተዋል። ከብፁዕ ካርዲናል ማሪዮ ግሬሽ የሰላምታ ንግግር ቀደም ብሎ የጠቅላይ ሲኖዶሱ ምክትል ጸሐፊ እህት ናታሊ ቤኳርት የስብሰባውን ተካፋዮች በጸሎት መርተዋል። ተካፋዮቹ በቀጣዮቹ ቀናት ውስጥ አዲስ የሲኖዶሳዊነት ጊዜ ማዳመጥና ማስተዋል መንገዶችን መሠረት በማድረግ ተወያይተዋል። ብፁዕ ካርዲናል ማሪዮ ግሬሽ በ16ኛው የጳጳሳት ሲኖዶስ ጠቅላላ ጉባኤ መጨረሻ ሰነድ ላይ ያተኮረው የአፈጻጸም ምዕራፍ የቅድመ ስብሰባ ሂደት ድግግሞች ሳይሆን የአካባቢው ማኅበረሰቦች የሲኖዶሱን ሰነድ ምክረ ሐሳቦችን ወደ ራሳቸው አውድ እንዲተረጉሙ የተጠሩበት አዲስ ሂደት ነው ሲሉ አስረድተዋል። የስብሰባው ተሳታፊዎች በአህጉራት ውስጥ የመጨረሻውን ሰነድ ተግባራዊ ለማድረግ በታዩ ዋና ዋና እድገቶች ላይ የተወያዩ ሲሆን ከእነዚህም ውስጥ ጉልህ ተመክሮዎች፣ ያጋጠሙ ችግሮች፣ የቀረቡ ጥያቄዎችና ሐዋርያዊ አገልግሎትን የሚመለከቱ ጉዳዮች እንደሚገኙበት ታውቋል። በስብሰባው መሃል የሲኖዶሱ አማካሪ የሆኑት አባ ጃኩሞ ኮስታ ባቀረቡት ሰነድ ላይ ውይይት የተደረገበት ሲሆን ሰነዱ እንደ ጎርጎሮሳውያኑ በጥቅምት ወር 2028 ዓ ም ወደሚካሄድ ጠቅላላ የቤተ ክርስቲያን ጉባኤ የሚወስዱ አራት ደረጃዎችን ይዘረዝራል። የመጀመሪያው ማስታወስ የሚል ሲሆን እንደ ጎርጎሮሳውያኑ በ2027 ዓ ም የመጀመሪያ አጋማሽ ላይ በአገረ ስብከቶችና በኤፓርኪዎች ውስጥ የግምገማ ስብሰባዎች የሚካሄዱበት ደረጃ እንደሆነ ታውቋል። ሁለተኛው ደረጃ በተግባር መተርጎም የሚል ሲሆን ይህም እንደ ጎርጎሮሳውያኑ በ2027 ዓመተ ምህረት ሁለተኛ አጋማሽ ላይ በብሔራዊም ሆነ በክልል የጳጳሳት ጉባኤዎች አማካኝነት የሚደረግ ስብሰባ እንደሆነ ተገልጿል። ሦስተኛው ደረጃ ማትኮር የሚል ሲሆን ይህም በ2028 ዓመተ ምህረት የመጀመሪያዎቹ አራት ወራት ውስጥ የሚካሄድ ሲሆን የአመለካከት ሪፖርቶችን የሚያቀርቡ አህጉራዊ ጉባኤዎች እንደሆኑ ታውቋል። የመጨረሻው ደረጃ በደስታ ማክበር የሚል ሲሆን ይህም እንደ ጎርጎሮሳውያኑ በጥቅምት ወር 2028 ዓመተ ምህረት መላዋ ቤተ ክርስቲያን በቫቲካን ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የምታካሂደው ጉባኤ ማጠናቀቂያ እንደሆነ ተገልጿል። የስብሰባው ተሳታፊዎች የአህጉራዊ አካላትና ቡድኖቻቸው ሚና ከሁሉም በላይ ድጋፍ መስጠት እንጂ ክትትል ማድረግ እንዳልሆነ አጽንኦት ሰጥተው ተግባራቸው በእውነተኛ መንፈስ በአገራቱ ቤተ ክርስቲያናት መካከል የስጦታ ልውውጥን ማስተዋወቅ እንደሆነ ተገልጿል። እንደ ጎርጎሮሳውያኑ እስከ 2028 ዓመተ ምህረት ድረስ ያሉት ጉባኤዎች የቤተ ክርስቲያኒቱ ሲኖዶሳዊ የለውጥ ጉዞ የመጨረሻ ደረጃ ሳይሆን ነገር ግን እንዴት መቀጠል እንደሚቻል ለመረዳት የሚያግዙ የማስተዋል ጊዜያት መሆናቸውን አጽንኦት ሰጥተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።
1: ከቅዱስ አባታችን ጋር አብረን እንጓዝ። ርዕሰ ሊቃነ ጳጳሳት ለሰላም ለተስፋና ለበጎ አድራጎት በሚያደርጉ ተልእኮ እንርዳቸው። ቅዱስ አባታችንን እንደግፋቸው። የጴጥሮስን መንበር በገንዘብ እንደግፍ። www.obolodisanpietro.va የተሰኘውን ድረገጻችንን ይጎብኙ።
0: የካርዲናሎች የመጀመሪያ ቀን ውይይት በሰላም ላይ በማትኮር መጠናቀቁ ተገለጸ። ቅዳሜ 20/2018 ዓ ም በቫቲካን የተካሄደው የካርዲናሎች ጉባኤ ልዩ ስብሰባ በሰላም ላይ በማትኮር ሰላምና የፍቅር ስልጣኔ በመገንባት አስፈላጊነት ላይ አጽንኦት ከሰጠ በኋላ በሁለተኛው የስብሰባ ክፍለ ጊዜ ብዙ ቡድኖች ከፍትሐዊ ጦርነት አስተምሮ አመክኖ በላይ በምትኩ ተመጣጣኝ ራስን የመከላከል መብት የመናገር አስፈላጊነት ላይ ተወያይቷል። አርብ ሰኔ 19/2018 ዓ ም ከሰዓት በኋላ በጳውሎስ ስድስተኛ አዳራሽ የተጀመረው ልዩ የካርዲናሎች ስብሰባ በቬኔዙዌላ በተከሰተው አሳዛኝ የመሬት መንቀጥቀጥ የተጎዱትን በርካታ ሰዎች በጸሎት በማስታወስ ተካሂዷል። የኃይል ባህልና የፍቅር ስልጣኔ በሚል ጭብጥ የተካሄደው ስብሰባ የሰዎች አስደናቂነት በሚለው ሐዋርያዊ መልእክት አምስተኛ ምዕራፍ ላይ ያሰላሰለ ሲሆን የተጀመረውም ካርዲናል ፓብሎ ቨርጂሊዮ ሲንኮ ዴቪድ በመሩት የጋራ ጸሎት እንደነበር ታውቋል። የመግቢያ ንግግር እንዲያቀርቡ የተጋበዙት በጳጳሳት ምክር ቤት የእምነት አስተምሮ ጽሕፈት ቤት አስተባባሪ ብፁዕ ካርዲናል ቪቶሪዮ ማኑኤል ፌርናንደስ ሲሆኑ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስብሰባው መክፈቻ ላይ ከተገኙ በኋላ ለጠቅላላ ስብሰባ ተመልሰዋል። በጉባኤው ላይ በተካሄደው ውይይት ላይ 11 ቡድኖች የተገኙ ሲሆን በመጀመሪያው ስብሰባ 8ቱና በሁለተኛው ስብሰባ 3ቱ መካፈላቸው ታውቋል። ቡድኖቹ አሁን ያሉትን ተግዳሮቶች በመፍታት ረገድ የኃይል ባህልን የሚያዋርድ ኃይል መኖሩን፣ ሁለንተናዊ ተደራሽነት ከሃያላን አመክንዮ ጋር የመጣጣም ፈተናና የጦርነትና የክፍፍል መደበኛነት፣ ይህም መቻቻልን የሚቀንስና ግጭቶችን ለመፍታት አደገኛ የሆኑ አቀራረቦችን የሚያበረታታ ነው ሲል የቅድስት መንበር መግለጫ ክፍል አመልክቷል። ከዚህ ዳራ አንጻር ተሳታፊዎቹ ሰላምንና የፍቅር ስልጣኔን የመገንባት ኃላፊነት እንዳለባቸው አጽንኦት ሰጥተው በተጨማሪም በቤተ ክርስቲያን ውስጥ በሰዎች ላይ ያተኮረ ቋንቋን በመጠቀም እምነት የሚጣልበት ምስክርነት መስጠት አስፈላጊ መሆኑን አጽንኦት ሰጥተዋል። ማዳመጥ፣ ይቅርታ፣ እርቅ፣ መልሶ ማቋቋም፣ ፍትህና ተጨባጭ ምልክቶች፣ እንዲህ አይነት ቋንቋ በግጭት ውስጥ የተዘበቁትን ሰዎች ልብ መንካት፣ በጦርነት ምክንያት ለተፈጠሩ ቁስሎች እውቅናን በመስጠትና በቤተ ክርስቲያን ውስጥ አንድነትን በመፈለግ ማበረታታት እንደሚችል ተናግረዋል። ውይይቱ በቤተ ክርስቲያን ውስጥ አንድነት ለታማኒነቱ አስፈላጊ እንደሆነ በማጉላት እንደ ሌሎች እምነቶችና ሃይማኖቶች በተለይም ከእስልምና እምነት ጋር በሚደረግ ውይይት አስፈላጊ መሆኑን ገልጿል። ዓለም አቀፋዊ ግዴለሽነት ሰዎች ለሌሎች ሰዎች ስቃይ ግዴለሽ እንዲሆኑ በሚያደርግበት በዚህ ወቅት እያንዳንዱ ግለሰብ ሰላምን ለመገንባት ኃላፊነት እንዲወስድ የተጠራ መሆኑን አሳስቧል። በዚህ አውድ ሁሉም ቡድኖች በክርስቶስና በወንጌል ላይ የእምነት ማዕከላዊነትን በማረጋገጥ ይህም ዓለምን እንደ ተራ ንድፈ ሐሳብ ከመቁጠር ይልቅ ሕይወት ሲኖር የመለወጥ ኃይል መኖሩን እንዲሁም አንዳንድ ሁኔታዎች በእግዚአብሔር ጣልቃ ገብነት ብቻ ሊፈቱ እንደሚችሉ በመጥቀስ የቤተ ክርስቲያን የመጀመሪያ ጥሪ መሆኑን በመግለጽ በርካታ ቡድኖች ቤተ ክርስቲያን በቅድስት አገርና በምስራቅ አውሮፓ ውስጥ ያከናወነችውን ሥራ እንደ ምሳሌ ጠቁመዋል። የፖለቲካ ስልጣን ሚናን ያነሳው ውይይቱ ከኢኮኖሚ ኃይል ጋር ካለው መርዛማ ግንኙነት ቤተ ክርስቲያን ነጻ እንድትወጣ ጥሪ አቅርቦ ሌሎች ርዕሰ ጉዳዮችም ቤተሰብን፣ ትምህርትን፣ ፈጣን መፍትሄዎችን ከመጠየቅ ባሻገር ደፋር የወንጌል አገልግሎት አስፈላጊነትን ያካተተ እንደነበር ተመልክቷል። በርካታ ቡድኖች የቅድስት መንበር ዲፕሎማሲና የቤተ ክርስቲያን ድምፅ መሰማቱን በማረጋገጥ ረገድ የቅድስት መንበር ሚናን አጉልተው አሳይተዋል። በዚህ አውድ ውስጥ ብዙ ተሳታፊዎች ወንጌል በኃይል ሊጫን ስለማይችል ከትክክለኛው የጦርነት አመክንዮ ባሻገር ተመጣጣኝ ራስን ስለመከላከል መብት መናገር አስፈላጊ መሆኑን አጽንኦት ሰጥተው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ መልእክታቸው የትጥቅ ግጭቶችን በማስወገድ ለሰላም ተደጋጋሚ ጥሪ በማቅረባቸው አመስግነዋቸዋል። ውይይቱ በተጨማሪም ቤተ ክርስቲያን ከፖለቲካ ሥልጣን ነጻ መሆኗን ለማረጋገጥ እንደ ዋስትና በቀረበው የቅዱስ ጴጥሮስ ሐዋርያዊ አገልግሎት ምሳሌ እንዲሁም በአሁኑ ጊዜ የሰላም ምልክቶች ሆነው ሊያገለግሉ የሚችሉ ተምሳሌታዊ ምልክቶች አስፈላጊነት ላይ ተወያይቷል። ውይይቱ በጭብጦቹ ላይ በቀረቡ በርካታ የግል አስተያየቶች ላይ ውይይቶችን በማካሄድ ተጠናቋል። አንዳንድ ካርዲናሎች በስብሰባው ወቅት ለተሰጠው የውይይት ዕድል ምስጋናቸውን ገልጸው የፍቅር ስልጣኔን ለማስተዋወቅ ከሌሎች ሃይማኖቶች መሪዎች ጋር አብሮ የመሥራት አስፈላጊነትን አረጋግጠዋል። ሌሎች ደግሞ በርካታ ሰዎች ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ መልእክታቸው ቤተ ክርስቲያን ልብን የሚከፍቱ ቃላትን ለመናገር መዘግይቷን በግልጽ በማመናቸው የተሰማቸውን ደስታ እንደገለጹ ተናግረው ካርዲናሎቹ በተጨማሪም ውይይቱ የካርዲናሎች ጉባኤ ሰላምን ለመገንባት ኃላፊነትን እንዲወስድ ጥሪ ማቅረቡን አጽንኦት ሰጥተው ይህም እንደ ጎርጎሮሳውያኑ በ1986 ዓ.ም የቀድሞው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በአሲሲ ባደረጉት ዓለም አቀፍ የሰላም የጸሎት ተምሳሌታዊ ተነሳሽነቶች አማካኝነት ጭምር መሆኑን አስታውሰዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሰኔ 20 2018 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል ከአንቀጽ 70 እስከ አንቀጽ 79 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን። ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን።

ፍቅር በቤተሰብ ውስጥ የቃለ እግዚአብሔር ዘርና ፍጹም ያልሆኑ ሁኔታዎች የቤተሰብ ወንጌል ገና ለማደግ የምትጠባበቁ ዘሮችንም ይመግባል። የሚጠወልጉና መረሳት የሌለባቸው ተክሎችንም ለማንከባከብ መሰረት ይጥላል። ስለዚህ በምስጢረ ተክሊል አማካኝነት ከክርስቶስ በተቀበሉት ስጦታ ላይ በመመስረት ይህን ምስጢር በሕይወታቸው ውስጥ በጥልቀት እንዲረዱትና እንዲያዋህዱት ጥንዶችን በትዕግሥት መምራት ያስፈልጋል። ሁሉም በክርስቶስና ለክርስቶስ መፈጠሩን የሚያሳዩን የመጽሐፍ ቅዱስን ትምህርት በመቀበል በቆላሲያስ መልእክተ ምዕራፍ 1 ከቁጥር 16 ላይ እንደሚያመለክቶ የሲኖዶሱ አባቶች እንዳመለከቱት የደህንነት ሥርዓት የተፈጥሮን ሥርዓት ያንጸባርቃል፣ ይፈጽማል። ስለዚህ የተፈጥሮ ጋብቻን ሙሉ በሙሉ መረዳት የሚቻለው በምስጢረ ተክሊል ሲፈጸም ነው። አንድ ሰው ስለ ሰብአዊ ግንኙነት ያለውን ጥልቀት እውነት ሊያውቅ የሚችለው ክርስቶስን በማሰላሰል ብቻ ነው። የሰው ልጅ ምስጢር የሚገለጠው በምስጢረ ሥጋዊ ብቻ ነው። አዲሱ አዳም ክርስቶስ የአብን ምስጢርና የእርሱንም ፍቅር በመግለጥ ሰውን ሙሉ በሙሉ ለራሱ ይገልጣል። የላቀ ጥሪውንም ግልጽ ያደርገዋል። በተለይ የጥንዶችን በጎ ነገር ከክርስቶስ ማዕከልነት አኳያ መረዳት ጠቃሚ ነው። ይህም በጎ ነገር አንድነትን፣ ለሕይወት ክፍት መሆንን፣ መተማመንን፣ ቋምነትንና በክርስቲያናዊ ጋብቻ ውስጥ ከጌታ ጋር ሙሉ ወዳጅነትን ለመመስረት የሚደረገው ጉዞ ላይ እርስ በርስ መደጋገፍን ያካትታል። በሌሎች ባህሎች ውስጥ የቃልን ዘሮች መገኘት ማወቅ ለጋብቻና ለቤተሰብ እውነትም ያገለግላል። ከእውነተኛ የተፈጥሮ ጋብቻ በተጨማሪ በሌሎች መንፈሳዊ ትውፊቶች ውስጥ አልፎ አልፎ ግልጽ ባልሆነ መንገድም ቢሆን አዎንታዊ የሆኑ የጋብቻ አይነቶች አሉ። ልጆችን በእያንዳንዱ ክፋትን በሚያስወግድ እንቅስቃሴ እንዲማርኩ ለማስተማርና መንፈስ ቅዱስ ሕያውና እየሠራ መሆኑን የሚያሳይ ቤተሰብን ወደዚህ ዓለም ለማምጣት ለሚፈልግ ከየትኛውም ሕዝብ፣ ሃይማኖት ወይም አካባቢ ለሆነ ማንኛውም ሰው ምስጋናችንና አድናቆቶቻችንን እንገልጸዋለን። የክርስቶስ ብርሃን ሰውን ሁሉ ያበራል። በዮሐንስ ወንጌል ምዕራፍ 1 ከቁጥር 9 ላይ እንዳመለከተው ነገሮችን በኢየሱስ ዓይን ማየት በአንድነት ለምኖሩ ወይም ከቤተ ክርስቲያን ውጪ ጋብቻ ለምፈጽሙ ወይም ትዳራቸውን አፍርሶ እንደገና ላገቡ ምእመናን ሐዋራዊ እንክብካቤ እንድትሰጥ ቤተ ክርስቲያንን ይቀሰቅሳል። ቤተ ክርስቲያንም ይህን መለኮታዊ ትምህርት በመከተል ፍጹም ባልሆነ መንገድም ቢሆን በእርሷ ሕይወት ለሚሳተፉ ሰዎች ፍቅሯን ታሳያለች። ለእነርሱ የተሐድሶ ጸጋን ትሻለች። መልካም ነገር እንዲያደርጉ እርስ በርስ እንዲዋደዱና የሚኖሩበትንና የሚሰሩበትን ማኅበረሰብ እንዲያገለግሉ ታበረታታቸዋለች። መደበኛ ባልሆነ መንገድ ኅብረት የፈጠሩ ጥንዶች በይፋ ትስስር ተገቢ መረጋጋትን ከፈጠሩ እና ይህም የጥልቅ ፍቅር ለልጆች ኃላፊነት የመውሰድና ፈተናዎችን የማሸነፍ ብቃትን የመላበስ ባሕሪ ካለው በተቻለ መጠን ምስጢረ ተክሊልን ወደ ማኅበር የሚመራ በመሆኑ እንደ መልካም ዕቅድ ሊታይ ይችላል። አስቸጋሪ ሁኔታዎችና የቆሰሉ ቤተሰቦች ሲያጋጥሙ ሁልጊዜ ይህን አጠቃላይ መርሆ ማስታወስ ያስፈልጋል። ጳጳሳት ስለ እውነት ሲሉ ሁኔታዎችን በማስተዋል የመመርመር ግዴታ እንዳለባቸው ማወቅ አለባቸው። ፋሚሊያሪስ ኮንሰርሲዮስ በሚለው መጽሐፍ ላይ የኃላፊነት ደረጃ በሁሉም ነገር እኩል አይደለም፣ የመወሰን ችሎታን የሚወስኑ ምክንያቶች ሊኖሩ ይችላል። ስለዚህ የቤተ ክርስቲያንን አስተምሮ በግልጽ ከመናገር ጎን ለጎን ጳጳሳት የተለያዩ ሁኔታዎችን ውስብስብነትም ግምት ውስጥ ያላስገቡ አስተያየቶችን ከመስጠት መቆጠብ ይኖርባቸዋል።
ሰዎች ባሉበት ሁኔታ ውስጥ ጭንቀትን እንዴት እንደምለማመዱን እንደምታገሱ በትኩረት መከታተል ያስፈልጋቸዋል። ምንጭ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በመል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለሚመናን በሙሉ ያስተላልፉት የድህረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 70 እስከ 79 ላይ የተወሰደ መሆኑን ይገልጻሉ።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።